ብርችናን ተባርካለ ያክፍል ያክፍል ወጉነክ ሙቂ እንደ ደይደማ ደይደማ ደማ ደምብ ወሐምዱ ተሰፈቲካል ዋው ወተፍ ሱፊያን ተውሪ ዶን ሱፊያን ኪቡማ ዳን ወኸ ዲኩ ኮንሴ አህመድ ኢብኑ ሐንበል ለቆፈኸል በቡል ጀኸሱ ቡሪ